ማሻላ ስቶክራ ዳለፍሮት ጓና ያረስፓች ጊያል አጁ ሰሪ መዝረጁ ያንስ የሪ ተምኩን እንዲንገቲ አካሽዋኒ ከፍሮት ቹክስ ወልት ተርተል ዴ ባሪ ነው ጓና አካሽዋኒ ካርጌል ከነ ባልቲ ፕሮግራም ጋስካቲ ዋክፖ የከቸም ኦሚ ዋክኩኒ ሲያታል ያ

ዛንስከሪ ፕሮግራም ስታባካኑ ነኸትመላ ጁነ ሰላም ያለ ፕሮግራም ስታባካኑ ጀግማ ካቲክስናላ አካሽዋኒ ከርግሊ ቲም ቺክ ዛንስካለለ ቻና ዛንስከሪ ዩል ፖስ ዲርቱስ ፒያኑ ክሌክስና ደመክ ተመዱ ቻና ሰኒ ዲ ስፓንፔካ ማልሲማላ አርቲስት ኑስዮተዱ ቻና ድሪን ዛንግሊ አቺኑሞኒከና ትሪስዌ ገንታን ሳፓለፕ ጁገ ዛንግላ ዘርና ዛንስካሪ ገና ተግሪባን አኒሹ ሱምቺ ኪሎሜትር ተግሪዝ ላዱጁ ቻና ዛንግሊ አቺኑሞኒከና ትሪስዌካ የንተስኛን ነዛት